0: ሄደ። እኛው ምራሽ አና ባለ ማስሰናት ወቱ ምንሰው ያዲያኝ ነይ አትሚ አይ አማና
1: of all the earth.